0: ሄዳ በመቀለም ዋን መንግስት ጋር ከተለች ያለ የብላና ማን
1: ቃርዝ ሞንዳን ከስተጓም
0: አያ ሆያ
1: እንኮ ሙካርማ ቡና ከንተ
0: ልስምና ባላ ኮሌዛ
1: ይያን ያን ታማለ
0: ሎካ ኩይን
1: ሎጎ አቁ አሁን እንበለቁ ያ ያ ፑሸላ ታቴ ያ ፑሸላ ፓፓይ ሰን ልኮንኮምሳ ከማማንስቴር ልኩሶንጎ ኤልያስ ዛንዳሜላ አርሊንዱ ማቴ አርሊንዱ ኩማ ክሪሚንት ኩማይ ኤሊኤ ሎፔዝ ከድንቶንጉን ሞንታን ሎፔዝ ሞንታን ኤሊያስ ማኦ ሙስቲኑ ማቋቋ አፓንዳም ቺጊን ነንቋ ባራንጌል ባራጁ ማኒስተር ኮንዞባ ቡሚኒና ባቦዋን ኩልኩይን እዱታላ ካቦና ባኒንግ ናወና ኮላን ኩፑንጎፍ
0: ካንማም ካንማም ባመንታ ናውንጋስ ሆማ እንጋይ ሰርቲፊኬት ሄዮናለ ሁላ ሁላ ካታ
1: አይራቦ ኮኒያምሎ ጉያ ሩንጉላ ታቴ ጉያ ፑሸላ ታቴ so then u tumbuli so
0: okay bas machine
1: en como calmamos
0: chacho
1: so